ሩቁሽ ጋር ሩቁሽ ሩጭሊ ኪላን ቀቂ ሀብቂን ተትውጫላል ሀብረቂ ህርሽንሽ ለኒየ ነቅፖንሳፍች ጋር ሀብረቅ ፕሮግራመር ብንአን ክራራ ሀነት ነመት አሲያስ ሚ ፑብሎ ችፓም ሀብረቅ ፕሮግራማ ነቅከናህ ከአብቂን ክኤርማህ ባትረነቅ ቀሻሁንቃ ማሪን ባፑራ ka sones en marimba chqanq ponsax kavkin chuliknat shikrshin heku kochqa nmaqtaqtnamet kolachpam ishimulia asi es mi